የከስም ሬዲዮ ቫንዋቱ ሄሚክሊያ ኦል ታይም ለ7260 ኪሎ ሄርትስ 3945 ኪሎ ሄርትስ ለሾርት ዌቭ 1125 ኪሎ ሄርትስ ለሚዲየም ዌቭ 100 ሜጋ ሄርትስ ለኤፍኤም ፍሪኩዌንሲ የሰበ ከስም ሬዲዮ ሄሚክሊያ ቱ ለዌብሳይት www.vbtc.vu ታምኒ ሚላ ስቴሽን ሄሚ ስትሬት ሎንግ 5 ኦክሎክ ዩ ሜ ጆይን ሂም አፕዴት ዘ ኒውስ